0: ሰላም ከመያርፍልኩም ሰማዓትና ናይሎ መረብና ኢስራ ሰነ ኦፍኮርስ ኢስራ ሰነ ኻፍቲ ሓደ ንቃል ሲርትራ ኣብቴሳን ሓደ ንዘዘቦ ሰላ ጀጋኑ ሰላ ሓርበኛታት ቴሳን ሓደ ተረኺባ ማለት እዩ ናይሎም ማዓንቲ ድማ ብኦፍኮርስ ሰገነይ ትብል የማነ ገብረ ሚካኤል ማነ ባርያ ጀመርኩም ሰገን ናይ መዓልቲ ስስዋዕ ዝደረፋ ማለት እዩ ብኣ ጀሚረኩም ኣለኹን ሎም እውን ቀጻሊ ናይ መስዋዕት ስጋብ ክንደይ ከም ተኸፈለት ሃገርና ኤርትራ ንዝብል ግን ካብቶም ቀንዲ ጀመርቲ መን ነይሩ ንዝብል ኣፍኮርስ ሓመድ ኢድሪስ ዓዋተይ መጀመርያ ብስብሳን ሓደን ጥኢት ተኮስላ ቅድሚኡ ግን እንታይ ዝብል ነይሩ ንእሽተይ ብዛዕባ ታሪክ ሓመድ ኢድሪስ ዓዋተይ ንዕፅ ምልከት ናይ መዓልቲ ሰማእታትና ቀሪበልኩም ኣለኹ።
1: ጥራይ ብምባል ጀመረ ዝመስሎም ኣለው ገለ እውን ብዘይ ዕላማ ናይ ኣጋጣሚ ድምፂ ተኽሲ ዘስምዑ እሞ ካብኡ ንድሓር ብረታዊ ቃሲ ዝጀመረ ኮይኑ ስምዖም ብዙሓት እዮም። ገለገለ ባህማት ደገር ህልባ እውን ሽፍታ እዩ ዝብሉ መዓስ ተሳኢኖም የግዳስ ንኩሎም ስዋኣትና እኳ ሸፋት ክብልዎም ዘይሓፈሩ ንሓርበኛ ኣቦና ሓሚድ እድሪስ ዓዋተ ምስኦም ምልካሙ ክገርመና ኣይክእልን። በቲ ኢሉ በቲ በዞም ጥዕና ዘይረኸቡን ሓገዝ ዝደልዩን ምስ ነፍሶም ዝተባኣሱ ኣሕዋትና ሃለውሎም ጎኒ ገዲፍና ሓመድ መን እዩ ናብ ዝብል ዓብዪ ሕቶ ንኺድ። ታሪክ ህይወት ሓመድ ብግቡእ ንምፍላጥ ነቲ ኣብ መፅናዕቲ 35 ዓመት ዝወሰደት ንታሪክ ሓመድ እድሪስ ዓዋተ ብግቡእ ተዘንቱ ሓመድ እድሪስ ዓዋተ 1915 ክሳብ 1962 እትብል ብደራስን ጋዜጠኛን ሃይለ ስላሴ ወሉ ዝተፃሕፈት መፅሓፍ ምውካስ እታ ብቐረባ ምሉእ ሓበሬታ ክንረኽበላ እንኽእል መፅሓፍ እያ። ዝበዝሕና ንሓመድ ብኢድሪስ ዓወተ ኢና ንፈልጦ። ምሉእ ስሙ ግን ሓመድ እድሪስ ዓወተ እዩ ዝበሃል ብምባል ይጅምር ኣብቲ መእተው ናይቲ መፅሓፍ። እዛ መፅሓፍ ካብ ምቕድም ጀሚርካ ክሳብ ጥብቆ ማለት መወዳእታ ናይቲ መፅሓፍ ኣዝዩ ብዙሕ ቁም ነገርን ካብ ቀዳማይ ምንጭ ዝተረኽበ ሓበሬታን እተረኽበላ መፅሓፍ ብምዃና ብኣቢልካ እውን ክብደት ናይ ታሪክ መፅሓፍቲ ኣብቲ መእተዊ ጎፍ ስለ ዝብለካ ንታሪክና ዝፀሓፉ እውን ሓደ ዓብዪ ትምህርቲ እንዳቐሰምካ ኢኻ ትኸይድ። ኣብ መእተዊ ናይ እታ መፅሓፍ ካብ ዘሎ ኣብቲ ግዜ እቲ ዝድረፉ ካብ ዝነበረ ደርፍታት ወስክንብል እሞ ንታሪክ ሓመድ እድሪስ ዓወተ ኣብዛ መፅሓፍ ምርኩስ ብምግባር ኣብ ሰለስተ መድረኻ ትፈላሊና ሓፂር መደብ ክነቕርበልኩም ኢና። ንኽድ መታሕት ንኽድ መታሕት ፀባ ክንሰቲ ስዓዋተ ምሻላ ጉንበተ እሞ ዘይሸወተ ኣነስክስለፈ ምስዓዋተ

ወዲ ዓወተ እንቋዓይ ሞተ ወዲ ዓወተ ናይ ልበይኒ ምሸተ እናተባህለ ገለ ካብቲ ብዙሕ ውሑድ ንሓምድ ንምውዳስ ካብ ዝድረፉ ዝነበሩ ደርፍታት እዩ። እምበርከስ ታሪክ ሓመድ ኣብዛ መፅሓፍ ኩሉ ኣገዳስን መሳጥን እኳ እንተኾነ ከም ሓደ ፅሑፍ ግን ኣብ ሰለስተ ገጻት ከፋፊልና ብሕፅር ዝበለ ክንተናኽፎ ኢና። ቀዳማይ ገጽ፣ ዝኹሉ መታን ክጥዕመና ወለዳዊ ኣመፃፅእ ሓመድ ካብ መን እዩ ብዝብል ምጅማር ኣገዳሲ ይኸውን። ምስ ደራሲ ኣብ 1990 ቃለ ምሕተት ዘካየደ ወዲ ሓቡኡን ሓመድ ኣቶ ዓወተ ክራር ዓወተ ክምልስ ከሎ ንዓና ዝፈረየ ፋይዶም ወዲ ኣደም ሸውዓተ ኣንስቲ ዘእተወካ እንተነበረ ብዙሓት ኣይወለደን ይብል። ብምቕፃል ፋይዶም ኣደም ካብ ናታብ ዘእተዋ እውን ኔራት እያ ግን ኣይወለደትን፣ ከምኡ እውን ካብ ብሄራት ትግርኛን ብሌንን ናራ ህግርን ዝመበቀለን ነይረኖ። ካብ ናራ መጓወራይ ዝበቆላ ግን ብዙሓት ክወልድ ከሎ ኣብ ሓፈረ ከዓ ሓምድ ዝበሃል ወድን ሓንቲ ጓልን ወሊዱ ይብል። ብቕፃል ሓመድ ወዲ ፋይዶም ድማ ንዓወተ፣ ዓወተ ከዓ ንኢድሪስ፣ ኢድሪስ ድማ ንሓመድ ወሊዱ። መነባብሩ ኣብ ሃበሪዳን ሓሬናን ዝነበረ ኢድሪስ ካብ ኣባሓጉ ፋይዶም ዝወረሶ መንግስቲ ጥልያን ከይዓጠጦ ፊን ዝበሎ ዝገብር ሓያል እዩ ዝነበረ። ብመንግስቲ ጥልያን ተሸይሙን ዝነበረ ናዝር ማለት ሓላፍ ናይቲ ቀቢላ ናይቲ ከባቢ ሽክ ኣረይ ሰምዖን ይኽብሮን ኣይነበረን ይብል ዓወተ ክራር ዓወተ። ኢድሪስ ኣብ 1915 ኣብ ሃበሪዳ ንሓምድ ካብ ሃዋ ሽቡል ትበሃል ክወልዶ ከሎ በኹሪ ገዛ ሓምድ ኮይኑ ዓፌት፣ ፋጥና፣ ዓሻን ሕሳስ ልዳ ዓብደላን እውን ትሕት እዩ ዝርከቡ ኣሕዋት እዮም። ሓምድ ኣብ ግዜ ንእስነቱ ዓቃል ጠባይ ጥዑም እዩ ነይሩ። ክዕልል እንተኮይኑ ዛንታ ጀጋኑ ዝደግመሉ ይፈቱ። ኣድናቐቱ ኣብ ጀጋኑ ጥራይ እዩ ዝነበረ። ጋሻብ ዝመፆ ተቐቢሉ ወረይ ሓትት ተባህለ ይብል። ብድሕሪኡ ናይ ካልእ ፍዓራ ስለ ዘይነበሮ ምስ ብሮቱን ሲፋኑን ይውራዩ። ካብ ንእስነቱ ጀሚሩ መሰንቆ ይፈቱ ነይሩ እዩ፣ ግን ከዓ ሳሕት እምበር ይደርፍ ኣይነበረን። ሓመድ ካብ ብቆልዑ ኣብ ገዝኡን ከባብን ሕፍሩን ክቡሩን እዩ ዝነበረ። ብሳሉ ኣሕዋቱ ዝደፍረን ኣይነበረን። ኣብቲ ግዜ እቲ ብጠባዩ ሽማግለታት ዓዲ ክምርቑ ከለዉ ከም ሓመድ ኮን ይብሉ ምንባሮም እዩ ዝንቶ። ንዝበኸየ ቆልዓ ክገንሑን ከፈራርሑን እውን ተጠንቀቕ ሓመድ ይመፅእ ኣሎ ይብሉ ነይሮም። ድሓር ምስ ጎበዘ ብፍላይ ንመግስቦ ዝምነይዎ ዋለይ ንሓመድ እያ ዝብሉ እውን ነይሮም እዮም ይብል ደራሲ ኣብ 1990 ኣብ ሱዳን ወደልሓለው ቃለ ምሕተት ዝገበረ ወዲ ሓቡኡ ንሓመድ ዓወተ ክራር ዓወተ። ሓመድ ብ1935 ኣብ ኣስመራ ደበዚቶ ንሽዱሽተ ወርሒ ምስ በዓል በረ ተስፋ ማርያም ወዲ ኮረማርያ ሓበላን ካልኦትን ላም ኣብ ጣልያን ተዓስከረ። ምስ ብረት ፅቡቅ ኬላ ስለ ዝነበሮ ምስ ጣልያን ኮይኑ ኣብ ብዙሕ ኩናት ተሳተፈ። 1935 ጣልያን ናብ ልዕሊ ኢትዮጵያ ወራር ኣውዮም መጀመርታ መረብ ክሳገሩ ከለዉ ሓመድ ዝነበራ ቦጦሎንያ ናይ መጀመርታ ናይ ሞትን ሕየትን ኩናት ዘካየደት። ሓመድ በረኻ ዝፈልጥን ኩናት ዘይሕድሶን ሓያል ተዋጋኢን ስለ ዝነበረ ከዓ እቲ ኩናት ኣገዳሲ ተራ ብምፅዋት እቲ ኩናት ብዓወት ናይታ ቦጦሎኒ ተዛዘመ። ብጅግነት ሓመድ ዝተገረሙ ጣልያናውያን ድማ ሞሳናይ ኩናት ሰብሉልትነቱ ወረናን ተብለጭሊት ወርቂ ትመስል ህያባትን ሰለምዎ። ሓመድ ብድሕሪኡ እውን ኣብ ኩናት ዓዲ ረመፅ፣ ኣሙራ ገደልን ካልኦትን ብጅግነቱ መሊሶም ዘመስከሩ ጋኣት ተሳቲፉ እዩ። ወዲ መስርዑ ንሓመድ ዝነበረ በረ ተስፋ ማርያም ካብ ዝኽርታቱ ብዛዕባ ሓመድ ክዛረብ ከሎ ብፍሉይ ኣብ ኣእምሮይ ዘይሃሰስ ጅግንነት ሓመድ ኣብ ውግእ ኣሞራ ገደል እዩ ብምባል ይጅምር። ትፀንከረ ኩነታት ዘጋጠመና ኣብ ጎጃም ኣሞራ ገደል ኮይኑ ተኸቢብና ሰለስተ መዓልትን ለይትን ብሓውን ጥይትን መሬት ተቓፂላ ክልተ ኣማራፂ ጥራየን ነይረናና። እተን ኣማራፂ ኣብ ዘለካዮ ብሓዊ ምልብላብ ወይ ከዓ ከበባ ሴርካ ምፍንጣስ ጥራየን ነይረን። ኮይናይ ኮይኑ እቲ ካልኣይ ምርጫ ማለት ፈንጢስካ ምውፃእ ስለዝኾነ ከዓ ሓመድ ሻምሉ መዚዙ ጥይት ምትኳስ ኣቋሪፅኩም ብሰፍ እናገጠምና ንመርሽ ኢሉ መገዲ እናጋልሀ መሪሑና ብምውፃእ ኣዕውትና ይብል እቲ ወዲ መስርዑ ሓመድ ዝነበረ በረ ተስፋ ማርያም ኣብቲ ኣብ ኮረማርያ ከባቢ ኣንቶሮ ኣብ 1991 ምስ ደራሲ ዝገበሮ ቃለ መጠይቅ። ኣስክርና ጥልያን ሓመድ ክሳብ ጣልያን ብምኻድ ከይተረፈ ጅግንነቱ ዘመስክረ ጅግና እዩ። ሓመድ ኣብ ዘንቀሎ ዕላማ ዝነበሮ ፅኑዕነትን ዕላሙ ኣብ መዕሉ ከየብፅሐ ዘይድቅስ ስልኸኛ ምንባር እውን ኩሎም ዝፈልጥዎ ሰባት ዝደጋግምዎ ሓቂ እዩ። ካብዚ ዝተበገሰ ከይኮነ ኣይተርፍን። ሓመድ ኣብ ጠመተ ተኽሲ መወዳደርቲ ኣይነበሮን። ገና ካብ ንእስነቱ ካብ ምሕር ምልምማድን ርእሰ ምትእምማንን ኣብ ማእከል እሾኽ ዝተሰኽዐ ዓኾራ ግማል ይጭምት ነይሩ።
ናስታ 35 ሰጉም ርሒቁ ዝተኸሎ ቃልሃ ኣቡርሄም ማለት ብንፅል እውን ይወቅዕ ነይሩ። ሕልፍ ሓሊፉ ኣብ ገረብ ፈትሊ ኣሲሩ ታሕቲ እምኒ ቋፅረላ እሞ ጥረው ምስ በለት ጨሚቱ ይበትካ ነበረ። ወይዘሮ ተበርህ በዓልቲ ቤት ኣቶ በዛሃይ ነዚ ናይ ሓመድ ፀመተ ምስክርነታ ንምሃብ መጋቢት 1983 ምስ ደራሲ ኣብኣውጋሩ ኣብ ዝገበረቱ ቃለ ምሕተት ፈጥና ሓፍቱን ሓመድ ንሓዋ ብዝነበሮ ቅራፅነትን ናይ ጨመተ ክእለትን ሓመድ ካብ ርእሲ ሰብ እንቋቑሖ ብጥይት ክወቅዕ ይኽእል እዩ እናበለት ካብ ልኩዕ ዝሓለፈ ትምክሓሉ ነራ ብምባል ምስክርነት ኣትህብ። ናይ ፋጥና ሓፍቲ ሓመድ ዘረባ ምእማኑ ዘፀገሞም ጎረባብትን ደቂ ዓድን መን እሞ ደፊሩ እንቋቑሖ ይቐምጥ እምበር ምራእና ብምባል ንትምክሕቲ ፋጥና ኣብ ዝፈታተንዎ ግዜ ፋጥና ድማ ኣነ ይቕምጠሉ ኢላ ሸውዓተ ኣጣል ብምትሓዝ ኣብ ርእሳ ዒባ ገይራ እንቋቑሖ ኣብ ልዕሊ እያ ኣቐምጠትሉ። ኣና ወለት ፋርስ ብምባል ፈኪራ ከዓ ንሓመድ ኣብ ፈተና ኣእተወቶ። ሓመድ ክሳብ 30 ሜትሮ ዝኸውን ርሕቑ ተገቲሩ ጠበንጅኡ ለቐመ። እቶም ኣጣል ዘትሓዙ ሕደጊ ዋላ ከም ዝረታዕ ክና ክንቆፅሮ ኢና ፉቅ ከይተርእየና ኢሎም ዋላ እኳ እንተለመንዋ እሳ ግን ኣበደን በለት። ርእሲ ፋጥና ዶ ዋላ ስንቋቑሖ እያ ክትግተም ዘይስገር ወጥሪ ሰፊኑሉ ኣብ ዝነበረ ህሞት እቶም ከባቢ 8 ዝኾኑ ተዓዘብቲ ኣራእሶም ሒዞም ፀሎት ሓዊሶም ንፋጥና ግደፊ እናበሉ ብምልማን ዝኾነ ክኸውን ተፀበዩ። ሓመድ ድንብርስ ከይበሎ ቃታ ክስሕብን ኣብ ርእሲ ፋጥና ዝነበረት እንቋቑሖ ክትግተንን ሓደ ኮነ። ዝኸበርኩም ሰማዕትና ናይ ሓመድ ታሪክ ኣብዚ ቀዳማይ ገጽ እንጥራቢልና ዘቕረብናዮ ካብ ንእስነቱ ክሳብ እስክርና ጥልያን ነዚ ዝመስል ኮይኑ ኣብ ካልይ ገጽ ቀፂልና ከዓ ሓመድ ኣብ ኣርባዕታት ካብ ምግዛት እንግሊዝ ክሳብ ሃይለስላሴ ንዝነበረ ኩነታቱ ኣብታ መፅሓፍ ምርኩስ ብምግባር ክንቅፅል ኢና። ካልኣይ ገጽ ምግዛት እንግሊዝ ንሓመድ ካብ ብንግሁ ቀዳዊቡ ኣይነበረን። ሓመድ እውን ፍተው ፅሉ ኣነን እንግሊዛውያንን ብሓንሳብ ክንነብር ኣይንኽእልንና። መሬትና መሬት ኣቦኦም ኣይኮነ መሬት ኣዶም እዚ መሬትና እዩ። እንግሊዝ ምስ ዓሳኽሮም ከም ጥሉል ዓካት ክቑረፅ ኣለዎም ብምባል ፅላኣት ምግዛእቲ ክሳብ ዓንከሩ ከም ዝበፅሖ የግህድ ነበረን። ብፍላይ ምስ ሚኒስተር ደውደው ዓይንን ሓመድን እዩ ነይሩ። ደውደው ኣታሊሉ እኳ ማሪክዎ እንተነበረ ብሜላ ሓዲሞ ግን ብረቱ ኣሓዲጉ ጥራሕ ኢሉ መለሶሞ ደውደው ኣንፃኣንፃ ስድርኡ ንሓመድ ኣሲሩሉ ነይሩ እዩ። ሓመድን መንግስቲ እንግሊዝን ዝሓለፍዎ ጥምጥም ምስ ጭርጭር ዓበደ ዝመሳሰል ሓደ ሰብ ምስ ሓደ መንግስቲ እቲ ኣይንብርከኽን ኣይግዝአን ክብል እቲ ከዓ ንኩሉ ዘንበርክኩ መንግስቲ የ ብዘስምዐቃና ሕለፍያ ዝኾነ ግዜ ኣሕሊፎም። ሓመድ ምስ እንግሊዝ እናተጋጠመ ንህዝቢ ዝብድሉ ሸፋቱ ካብ ምቕፃዕ እውን ዓዲ ይወዓለን። እንግሊዝ ንሓመድ ንምሓዝ ኩላትኩም ሸፊትኩም ዝነበርኩ ምሕረት ተገይሩልኩም ኣሎ እኳ እንተበለ ሓመድ ግን በዚ ኣይተዓሻሸወን። ስድራ ቤቱ ብምፍርራሕን ብምእሳርሙ ፈቲኖሞ ግን እዚ እውን ኣይሰለጠን። ኣብ 1948 እንግሊዛዊ ኣዛዝ ፖሊስ ኮሎኔል ክራንክል ኣብቲ ግዜ እቲ ደቂ ገሽበርካ ካርኪን ዝብልዎ ዝነበሩ ካብ 50 ክሳብ 60 ዝኾኑ ፊልድ ፎርስ ኣዋፊሩ ንሓመድ ኣብ ውሽጢ ወርሒ ክማርኽዎ ወይ ክቐትልዎ ትእዛዝ ኣመሓላለፈ። ነቲ ወፍሪ መሓመድ ዓሊ ስኪንጂ ዝበሃል ሱዳናዊ ካብ ዓሊሻዊ በዓል 3 ኮኸብ ካፒታኖ ኣብ ኦርደት ኮይኑ ይመርሖ ነበረ። ሓመድ ንስክንጂ ሓሳቡ እንተቀይረ ኢሉ ብቋንቋ ጥልያን ኣነ ነገር ኣይደለኹኻን ሃዲመ እንተተኣለኩልካ ደድሕሬ ትስዕበና ኣለኻ ንስኻ ፅል የብለይ ደም የብለይ ሰላም ሃበኒ ኢሉ መልእኽቲ ሰደደሉ። እንተኾነ ስክንጂ ኣብ ሓመድ ክቱር ንዕቀት ስለ ዝነበሮ ደድሕሪኡ እናሰሓበ ሰላም ምስ ገልኦ ሓመድ ንስክንጂ ኣብ እምባ ደብሎች ምስ ገለ ዓሳኽሩ ቀቲሉ ኣብ ልዕሊ ረሱ እንግሊዝ ይፈርሓኩም ነይረ ካብ ሎም እንዳሓር ግን ካባኹም ይኹን ካብ ዓሳኽርኩም ኣይሃድምን እየ ወይልኹም እዚ መፃኒ እናቐተልኩ ኣብ ዓደይ ክመውት እየ ዝብል ፅሑፍ ገደፈሎም። እንግሊዝ ንሓመድ ንምምራኽ ዘይፈተንዎን ዘይፈሃርዎን ጉባድ ኣይነበረን ግን ከዓ ኣይሰለጠን። ኣብ መወዳእታ እንግሊዝ ኣብ መፁ ናዝራትን ጭቃ ዓድታትን መራሕቲ ሃይማኖትን ኣዋፊሮም ብ1951 ዓዲ ኣእተውዎ። ሽዑ ዋላ እኳን እንግሊዝ ንዕኡ ጥቕም ተቐበሉን እንተበሎም ንሶም ግን ንስኻ ይፅናሕ በልዎ። ድሕሪ ምውፃእ እንግሊዝ እቶም ምስ ምውፃእ እንግሊዝ ዝፈረዩ ንህዝቢ ዝዘምቱ ዝነበሩ ሸፋት እውን ስለዝሓሉ ሓመድ ድሕሪ ነዊሕ ኩነታት ኣብ ዓዱ ኣብ ሕርሻ ተዋፊሩ ነብር ጀመረ። ብድሕሪ እዚ ፌደሬሽን ኣርኪቡ ሓመድ ኣብ ስቢላዊ ሂወት ኣትዩ ሕርሻ ተዘማደ ዕግበትን ርግኣትን ቀፂሩሉ ሂወቱ እንዳመርሐ እቲ ሽፍትነት ከም እንደገና ስለዝጀመረን ስለዝነሃረን ከምቲ ሃንቃው ዝበሎ ሓሳብ ልቡ ክሰምረሉ ኣይከኣለን።
ሎሚ ኣግማል ፅባሕ ከብቲ ድሕሩ ካልእ ትርኢት ናይዝመትን ተግባራት ብዘይ መግቲ ደጋግምን ስለ ዝነበረ ሓመድ ቀሲኑ ረሕርሹ ጥራይ ክገብር ኣይከኣለን። ይኹን እምበር ኩሉ ግዜ ሸፋቱ ካብ ህዝቢ ክዘምቶ ኣብ ዝመፅሉ ግዜ ንረዳት ይኸይድን ንኩሉ ከዓ ይርክበሉን ነበረ። ይሓርስ፣ ይትኩስ፣ ባዕሊ ስጉምቲ ይወሰድ። ረዳ ርዳ ኣብ ዝኾነሉ ግዜ ኩሉ በዓል ብረት ይእከብ እሞ ብሓመድ ይቕለስን ይእለን ነበረ። ኣብ መጀመርታ ሓመድ ንፖሊስ ደብዳቤታት እናፀሓፈ እዚ ብሸፋቱ ዝግበር ዘሎ መግትኢ ክግበረሉ እኳ ደጋጊሙ እንትሓተተ ጥቀስ ፍታሕ ክገብሩ ኣይከኣሉን። ሓመድ እውን ንዝሓተቶ ድሕነት ህዝብን መሰል ሃገርን ክረክብ ሲትረፍ ብኣንፃር እኳ ደኣ ወታደራት ኢትዮጵያ ምብያለሰው ጥይት ኣጉርሶ ዝብል ጭራሕ ሒዞም ንህዝቢ ከሳቅዩ ሓደታት ከቃፅሉ ጀመሩ። ህዝቢ ኤርትራ እውን ብመገዲ ኣቶ ወልደ ኣብ ወልደ ማርያምን ዶክተር ሻፊ ኢማም ሙሳን ብቋንቋ ትግርኛን ዓረብን ካብ ሬድዮ ካይሮ ብዝፍኖ ዝነበረ ድምፂ ኤርትራ ኣቢሉ ተቃውሞ ድሮ ጀሚሩ ነበረ። መንግስቲ ኢትዮጵያ እውን ንኩሉ ሕግታት ናይ ፌደሬሽን ናጠሓሶ ስለ ዝመፀ ንምስራት ሓረካን ካልኦት ምንቅስቃሳትን ዓብዪ ናህሪ እንደኾነ መፀ። ሓመድ እውን ከምቶም ዝሓለፉ መግዛእታት ብረቱ ተሓንጊጡ ንፅ በደል ብምቋም ንወታደራት ኢትዮጵያ ሕማም ርእሲ ክኾኖም ድሮ ጀሚሩ ነበረ። ብሓብ ወልዳ ወልደ ማርያምን ብላታ መሓመድ ዑመር ቃደን እውን ንመንግስቲ ምስሪ ንውድብ ሕብራት ሃገራት ጥርዓን ከቕርቡ ምዃኖም ምስ ነገርዎም ጥርዓን ዋጋ እንተዝህልዎ ጉዳይ ፍልስጤም ብዓንተ ብኡ መፍትሖም ረኸበ። ንሳቶም ዘቕረብዎ ድማንዳታት እንተዝንፀፍ ባሕሪ ምኸደነ ዝብል ምኽሪ ሂቦም እቲ እንኮ ፍታሕ ቃልሲ ምጅማር ምዃኑ ሓሳብ ኣካፈልዎም። ንሰላማዊ ቃልሲ ጎኑ ጎኑ ምጅማር ብረታዊ ቃልሲ ኣገዳሲ ኮይኑ ስለ ዝተረኣዮም ኣብ ምምስራቱ በየን ይሓይሽ ብዝብል በዓል መሓመድ ኣድም ገሲር መንገዲ ኣብ ምድላይ ተዋፈሩ። በቲ ሓደ ሸንኽ ከዓ ሓመድ እድሪስ ዓዋተ ብተፈጥሩ ትኩርን ንኣድላይ ነገር እውን ምቹእ ግዜን ስለ ዝፅበ ቃልሲ ቅድሚ ጅማሩ ብረት ናይ ምህላል ሕልሚ ነበሮ። ንዝኾነ ሰብ ቀልጢፉ ስለ ዘይኣምን ድማ ንቃለስ ወይ ብረት ሃበና ንዝብልዎ ዝነበሩ ሰባት ፈለማ ኢድኩም ፀየቕኩም መፅኑ እናበለ የፋንዎም ነበረ። መሓመድ ኣለም ገሲር ከም ዝገለፆ ኣብ መጀመርታ 1960 ኣድም መሓመድ ሓመድ ግንድፋል ዝመርሖም መሓመድ እድሪስ ካልባይ፣ ኢብራሂም ጥንባርን ዲሆልዮምን ናብ ሓመድ ከዱ። ሓሳቦም ሓመድ ሰውራ ዘበጋግስ እንተመሲሉ ንስኡ ክወፁ እንተዘይኮይኑ ጠበንጃ ክህቦሞ ቃልሲ ክጅምሩ እዩ ነይሩ። ግንድፋል ከም ዝብሎ ምስከድናዮ ንስኻ ከም ሓደ ሃገራዊ መጠን ካባኻ ብረት ወሲድና ሰውራ ክንጅምር ሓሳብና ኢልናዮ። ንስ ግን ኣይፈልጠኩም እኒ መን ይፈልጥ ፖሊስ ትኾኑ ብኸመይ ክኸረጋግፅ ኽእል ኪድሞ ዝኣምን ጌርኩም ምስኒ ወይ ንመንግስቲ ሃሪምኩም ወይ ብረት ምስ ሰለብኩም ወይ ንገለ ሰበ ስልጣን ምስ ፈጋእኩም ጥራይና ክንረርዕ ንኽእል ኢሉና ይብል። ዝገበርክዎ እንተጌርካ ጥራይኻ ብፃየይ ወይ መቓልስተይ ዝብል ኣተሓሳስባ ነይርዎ ሓመድ። ሓመድ ንኽኣምነካ ግድን ከምኡ ክትቃወምን ወታደራት ኢትዮጵያ ክትሃርምን ኣለካ ይብል። ሓመድ ብዓንተው ብመንግስቲ ክቃለስን ክላዓልን ይኽእል እዩ ተባሂሉ ይጥርጠር ስለ ዝነበረ ንሱ እውን ነዚ ይፈልጥ ምንባሩ ሃንድራ ኢሉ ሰብኣይ ኣምንን ነይሩ። ዝተዘምቱ ሰላማውያን ሰባት ክረድእን ዝተወስዳ ጥሪት ናብ ዋናታትን ክመልስን ከሎ ኣትሒዝዩ ብመንግስቲ ብክፉ ዓይኒ ክጥምት ጀሚሩ ይብል ኣብቲ እዋን ንሱ ዝከታተሎ ዝነበረ ካፒታኑ ዓብደልቃድር። ሓመድ ካብዚ ቤድ ይኹን ካብ ሸፋቱ ሓበሻ ልዕሊ መንግስቲ ዝያዳ ክከላኸል ከሎ እዩ ኣብ ሕማቅ ትዕዝብቲ ዝኣተወ ኢሉ ይውስኽ መጀር ዓብደልቃድር መሓመድ ዓሊ ኣብቲ ኣብ 1990 ምስ ደራሲ ዝገበሮ ቃለ መጠየቅ። ከምዚ እናበለ ሓመድ ኣብ መሬቱ ምስ ደቂ ሃገሩ ሰላም ስለ ዝሰኣነን ህዝቡ ንጎሆ ንጎሆ ብሸፋቱን መንግስትን ክብደል ስለ ዘይተባህጠሉን ብ17 ነሓሰ 1961 ኣቡ ዓሸር ዓጢቁ ናብ ቃልሲ መቐለ። ኣብ ከባቢኡ ዝፀንሑ ኣቡ ካምሳ ዝዓጠቑ ሸንገራ ዕመርን ሳልሕ ቅርንጫይን ኣቡ ስታ ዝዓጠቐ ሕሙድ ዲሕንን ከዓ ምስ ተላዕሉ። ሱሌማን ጉርጃት ኣብ ኣቁደት ኣብቲ ግዜ እቲ በዓል ድኳን ዝነበረ ኣብ ጉንበት 1989 ምስ ደራሲ ኣብ ዝገበሮ ቃለ መጠየቅ ንኣዋፃፅኦም ኣመልኪቱ ኣብ ዝሃቦ ቓል ንብረት ክዕደጉ ምስ መፁኒ መሲ ስለ ዝነበረ ሕደሩ ኢለዮም። ሓመድ ግን ኣይነሓደረን ኢና ብድሕረና ሰብ ጌርና ስለ ንህሉ ግን ሓመድ ርኢኻ እንተ ኢሎምኻ ምእንቲ ከያጋፍዑኻ ኣሰርና ትሕዞም ኢሉኒ። ናበይ ድኻ እንታይ ኮንካ ኣለኻ ኢለ ምስሓተጥክዎ ንስለ ናፅነት መሬተይ ኳኮይቱ ክዘርኣላ ኢሉኒ ተፈላለዩና ይብል። ሓመድ ቆሪፁ ስለ ዝተላዕለ እቶም ዝንኡ ዝፈልጡን ወርኡ ዝሰምዑን ኣባትር ዝሓዙ ከይተረፍ እዮም ብኡንብኡ እግሩ እግሩ ስዒቦም። ሓመድ ኣሰሩ ዝኽተሉ ዕጡቓት ሰብረት ንምርካብ እውን
دقيم ناقر قام كلاس مبار شفت النت يلن النبلي وسواس جمره حربين يا حمد إدريس عواته نبتوما في السودان بكونترات وتحدرات تقصيرهم السور حزن وردك هاقرو أبزو صحفوز نبرة دبدابتات منقستي غتع زرني سلس دليت أنا واسي عالهم كونتراتو زود أن كالا سدلن حجي يركبني بمبال ملاختي صحف اللون تزيون أبتشعر بزيز نبرة يبل كدان هداد سلزي نايز كل وشي يتيم بار أباحت مسكرم شعن شعات تميتن سسان حدن أتام ممساسورة إرترازة بسرطير أبغو بأدال زتو

ዕስራ ሰነ ተራዕለት ኣይኮነትን እቲ ዕስራ ቁፅሪ እቲ ሰነ ድማ ወርሒ ኢልካ ክትርጎም ይከኣል ይኸውን። በዚ ትርጉም እዚ ዝምራሕ ሰብ እንተሃልዩና ግን ዝሓለፎ ዝርስዕ ኣቦኡ ዘፍለጠ ረሲእ ክኸውን ኣለዎ። እቲ ምንታይሲ ክብደት ናይ ዝክቡር ዋጋ ዝተኸፍለሉ ዕለት ኣይኮነን ዶ ብጥቐንዲ ዕለት ኣቲና ኣብ ጥቓጥቑ ምስ ተፀጋዕና እኳ ክብደቱ ክስወጠና እዩ ዝጅምር። ረአይዎ እሞ ነዞም ሰባት በዓል መን እዮም? መነ መን ይበሃሉ? ካበይ ዝመፁ እዮም? ስለምንታይ ኣበረኻ? ብሓቂ ብዙሕ ስለምንታያት ከም እተልዕል ዝገብሩ ኣባፅሕ እዮም። እንተኾነ ስለምንታያትና ይብዛሕ ይውሓድ ብዘየገድስ ደቂ ዛ ቅድስቲ መሬት ስለዛ ርሕስቲ መሬት እዩ መልሱ።